ሴ ሰንዴ ታጀተመንድ ፈል ዲያሪያክ ኒራፊስኩ ሪያድማ ሰንዴ ታጀከወዶን ሪያል የጉልትናማ አዳ ፈላት ታጀኩራዴማ ከወዶን ለራማ ሼ ለሮዶን ቻታ ኒጀራ ኪሙሩና ሴፋራ ኖትናማ ዴ አወዶን አካሱዶን የበበላ የብላየር ዋይድን ታጀ ቸንዲትና ደ ፎቶ አባ ቸንዲማ የጉልትና ዴ ሴፋ ዘካፈልድ ክላዱ ኢንዲን ያሪ ያክን ፊያክኑ ዳጂ ፈለተ አዴማ ካሱዶኔ ሲንጋይ ክሬከኑ ሺሴፋ ጉልትናማ አደ ክላዱ ኢንዲን ያር ዲዮይን ፊያክኒን ዳጂ ቸንዴት አዴማ ኮዶኔ ለርድ አሜሪካን ዶላር ኖትናማ ዴ ሺብላ የርዋይ ካሱ በበላየድን ዶላር ፈልወሶ ክላዱ ፈሊን ያሪ ያክን ፊስኩኒን ዳጂ ፈለተ አዴማ ካሱዶኔ ሲንጋ ኢድላን ዳጂ ዱፈሊን የሪያክን ፊስኩን አራክኒን ዳጂ ቸንዴት ኔራ አራክየ ከተድን በጂ ከተዶኔ ካሱ ሲንጋ ያኩራዴማ ካሱ በበላይ ያክሬ ቦርኖይድን ዳጂ ኮሃረሚ ክረንቱ ነፍቱንዶ ያሳውያ ዳጂ ቱስሎክቱ ገናሮ ለኝ እሻ ዳጂ ዞርማና ንዲሮካኛ አንዲያ ቦኑ ተመንከሪያ ካሱዌ ናሻንዶ አንዲሮ በየንክዌ